እያለ ሲመክረኝ እየተማረረ ውሻዬን አቅፌ ጫወት ነበረ ቢመክረኝ አልሰማው ብስጭቱ ባሰ ትቶኝ ገባ ከቤት